የተለየ ሱርኩነር ከተዘት ተላ ሰራይ እቲሶን ሰሰናማሮ ህንዲ ትሮቲፓ ሰንጊት ረካጭ አክስፋኒ ፕሮማፖር እተርሱን ደክጭ ኦሪያ ትሮቲፓ ዘነቻሜ አብረስ ከተዘት ረርከታይ ሄምለታ ኤቦን ፈኪር ፎትነከንከ ጆለ ከተታይ